የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን ያማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የመስከረም 22/2019 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የረቡዕ የመስከረም 22/2019 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ ወደ ፈረንሳይ የተደረገው ሐዋርያዊ ጉዞ የዳግም መወለድ ምልክት ነበር ማለታቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ፈረንሳዊው ካህን ብዙዎች በጥልቅ ይፈልጋሉ እኛ ይህንን እምነት ማገልገል አለብን ማለታቸው መገለጹን የሚያመለክት ዜና በክፍሉ ለስርጭታችን ወደ እናንተ አድማጮቻችን እናደርሳለን። የፈረንሳይ የሃይማኖት መሪዎች ለሰላምና ለዘላቂ ውይይት ጥሪ ማቅረባቸው መነገሩን የሚያመለክት ዜና ክፍል 3 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ለታዊ ዘገባዎቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ እኔው መብራቱ ለጊዮርጊስ ከባልደረባዬ ዮሐንስ መኮንን ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

ርዕሰ ሊቃነ ጳጳሳት ሊዮ ወደ ፈረንሳይ የተደረገው ሐዋርያዊ ጉዞ የዳግም መወለድ ምልክት ነበር ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ ዘወትር ረቡዕ ዕለት ከቫቲካን ሆነው የጠቅላላ የትምህርተ ክርስቶስ አስተምሮ እንደሚያደርጉ የሚታወቅ ሲሆን በዚህ መሰረት ቅዱስነታቸው በመስከረም 22/2019 ዓ.ም በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተገኙ ምዕመናን ያደረጉት የጠቅላላ የትምህርተ ክርስቶስ አስተምሮ ትኩረቱን አድርጎ የነበረው ከመስከረም 15 እስከ መስከረም 18/2019 ዓ.ም ድረስ በፈረንሳይ ባደረጉት አምስተኛው ሐዋርያዊ ጉብኝት ላይ ትኩረቱን ያደረገ ሲሆን ወደ ፈረንሳይ የተደረገው ሐዋርያዊ ጉዞ የዳግም መወለድ ምልክት ነበር ማለታቸው ተገልጿል። ክቡራንና ክቡራት አድማጮቻችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በወቅቱ ያደረጉትን የጠቅላላ የትምህርተ ክርስቶስ አስተምሮ በሚገባ ለመከታተል ያስችላችሁ ዘንድ በቅድሚያ በእለቱ የተነበበውን የመጽሐፍ ቅዱስ ቃል እናስደምጣችኋለን። ተከታተሉን።

ምስጋናና ጸሎት። ስለናንተ በመንጸልይበት ጊዜ የጌታችንን የኢየሱስ ክርስቶስን አባት እግዚአብሔርን ሁሉ ጊዜ እናመሰግናለን። ምክንያቱም በክርስቶስ ኢየሱስ ስላላችሁ እምነትና ለቅዱሳን ሁሉ ስላላችሁ ፍቅር ሰምተናል። ይህ የሆነው በሰማይ ተዘጋጅቶ ከተቀመጠላችሁ ተስፋ የተነሳ ነው። ስለዚህ ተስፋ በወንጌል የእውነት ቃል አስቀድማችሁ ሰማችሁ፣ ይህም ወደ እናንተ ደርሷል። ይህም ወንጌል ከሰማችሁበትና የእግዚአብሔርን ጸጋ በእውነት ከተረዳችሁበት ቀን ጀምሮ በዓለም ዙሪያ እየሠራ እንዳለ ሁሉ በእናንተም ዘንድ ፍሬ እንዲያፈራ እያደረገ ነው። ወደ ቆላስያስ ሰዎች ምዕራፍ 1 ከቁጥር 3 እስከ 6 ላይ እንደተጻፈው

ክቡራንና ክቡራት የዝግጅቶቻችን ተከታታዮች፣ ርዕሰ ሊቃነ ጳጳሳት ሊዮ በወቅቱ ያደረጉትን የጠቅላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን እንደሚከተለው አሰናድተነዋል። ተከታተሉን።

0: Cari fratelli e sorelle, buongiorno e benvenuti. Oggi desidero parlarvi del viaggio apostolico in Francia che ho compiuto nei giorni scorsi.
1: የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ? ዛሬ በቅርቡ ወደ ፈረንሳይ ስላደረኩት አዋሪያዊ ጉዞ ላካፍላችሁ እወዳለሁ። ይህ ጉዞ ለኔም ሆነ በዚያች ሀገር ለሚኖሩት የእግዚአብሔር ሕዝብ ታላቅ ስጦታ ነበር። ለዚህም ጌታን አመሰግናለሁ። እንደ ክርስቶስ አዋሪያና የሰላም መልእክተኛነቴ አቀባበል ላደረጉልኝ ሁሉ የመንግስት ባለስልጣናትና የቤተ ክርስቲያን አገልጋዮች እንዲሁም ርዕሰ ሊቃነ ጳጳሳቱን ለመገናኘት ወይም በመንገድ ላይ ሰላምታ ለማቅረብ ለተሰበሰቡት በርካታ ሰዎች አንድ ጊዜ እንደገና ምስጋናዬን ማቅረብ እወዳለሁ። ለሁላችሁም ምስጋናዬ ይድረሳችሁ። በፓሪስ በሚገኘው የኖተር ዳም ካቴድራል ላይ ያተኮረውንና አሁንም ትዝታው በግልጽ የሚታየውን ይህንን የረኝነት ጉብኝት በተመለከተ ሐሳቦችንና ስሜቶችን ላካፍላችሁ እወዳለሁ። በጉብኝቱ የመጀመሪያ ቀን ከሰዓት በኋላ በዚያ ቦታ ለቅድስት ድንግል ማርያም የሚቀርበውን የምሽት ጸሎት አደረገን። ይህ ክብር የተሞላበትና በተመሳሳይ ጊዜ ደስታ የሰፈነበት የአምልኮ ሥርዓት ነበር። በውስጡም ሙዚቃ፣ ዝማሬና የቤተ መቅደሱ ውበት በጸሎት ለተሰበሰቡ ሰዎች ልብ ጥልቅ ስሜት ፈጥሯል። በደረሰበት አደጋ ምክንያት ከፍተኛ ጉዳት የደረሰበት ኖተርዳም ይህንን አጠቃላይ ሐዋርያዊ ጉዞ በመሳለያዊ ሁኔታ ለማብራራት ያስችለናል። እንዲሁም ጉዞን በአንድ ቃል ላጠቃለለው የሚችለውን እይታ ይሰጠናል። ይኸውም ዳግም መወለድ የሚለው ነው። ከሰባት ዓመታት በፊት በአሰቃቂ ሰዓት ከፍተኛ የተጎዳ የሚመስለው የፓሪሱ ካቴድራል አሁን እንደገና ተገንብቶ ከመቼውም ጊዜ በበለጠ ውብ ሆኗል። ያደጋ በሁሉም ደረጃ አወንታዊ ምላሽ አስገኝቷል። አንዳንዶቹ የሚታዩና ተግባራዊ ሲሆኑ፣ ሌሎቹ ደግሞ የተሰወሩና መንፈሳዊ ተፈጥሮ ያላቸው ነበሩ። የካቴድራሉ እድሳት በቤተ ክርስቲያን፣ በመንግስት፣ በህዝባዊ ተቋማትና በሲቪል ማህበረሰብ መካከል ሊኖር ስለሚችለው ትብብር ትልቅ ፈተናና ማሳያ ነበር። ይህ አካሄድ ለጋሾችን ልግስና እንዲሁም የባለሙያዎችንና የሰለጠኑ ሰራተኞችን ዕውቀትና ክህሎቶች በተሻለ መንገድ ለመጠቀም አስችሏል። ለጋራ ጥቅም የሚደረግ የተቀናጀ ጥረት ለተቋማት፣ ለፖለቲካዊና ማህበራዊ ኃይሎች እንዲሁም ለሲቪልና ኢኮኖሚያዊ ኃላፊነት ላለባቸው አካላት ሁሉ መደበኛ አሰራር ሊሆን ይገባል። ለፈረንሳይ ባለስልጣናት እንዲሁም ዋና መስሪያ ቤቱ ፓሪስ ውስጥ ለሚገኘው የተባበሩት መንግስታት የትምህርት፣ የሳይንስና የባህል ድርጅት በእንግሊዘኛው ምጻረ ቃል ዩኔስኮ አባላት ለማስተላለፍ የፈለግኩት መልእክት ይህ ነበር። በዚህም እንዲህ አይነት ትብብር ሊመሰረትበት የሚገባውን መሰረታዊ መርህ አጉልቼ አሳይቻለሁ። እርሱም የሰው ልጅ ክብር ነው። ከሁሉም በላይ ግን ኖተርዳም ከህያዋን ድንጋዮች ማለትም ከቅዱሱ የእግዚአብሔር ሕዝብ የተገነባች ቤተ ክርስቲያን ምሳሌ ናት። ካቴድራሉ ውስጥ የተከናወነውን የምሽት ጸሎትና በዚያው ምሽት በፓሪሱ ግዙፍ የስታድ ዲ ፍራንስ ስታዲየም የተካሄደውን የወጣቶች የምሽት ጸሎትና ስብሰባ ማወዳደር አስደሳች ነው። እነዚህ ሁለት ፍጹም የተለያዩ ቦታዎች ቢሆኑም እርስ በርስ የሚደጋገፉና በመንፈሳዊ አንድነት የተሳሰሩ ክንውኖች ነበሩ። ምን አገናኛቸው? ቤተ ክርስቲያን እርሷም ከድንጋይ ወይም ከሲሚንቶ የተገነባች ሳትሆን ኢየሱስ ክርስቶስ ስለወደዱትና እርሱም ስለወደዳቸው በእርሱ በሚያምኑ ሰዎች የተዋቀረች ናት። በኖተርዳም ካህናት፣ ዲያቆናት፣ ለጌታ አገልግሎት የተለያዩ ሰዎችና የሐዋርያዊ አገልግሎት ሰጪ የነበሩ፣ በስታዲየሙ ደግሞ አዲሱ የፈረንሳይ ትውልድ ነበር። አዲስ የምለው በእድሜ ብቻ ሳይሆን በመንፈስ በልብ ነጻነትና በእምነትም ጭምር ነው። እየዘመሩና ድምጻቸውን ከፍ አድርጎ እየጮሁ በተመሳሳይ ጊዜ ደግሞ ዝም ብለው የሚያዳምጡ ወጣቶች፣ እውነትንና ፍቅርን የሚናፍቁ ልቦችን የሚያሳዩ በትኩረት የተሞሉና ስሜት የሚነበብባቸው ፊቶች፣ ለእነርሱም በደስታ እንዲያልኳቸው እናንተ የፈረንሳይ ቅዱሳን ናችሁ። ያ ምሽት ስብሰባ ታላቅ የተስፋ ምልክት ነበር። እግዚአብሔር በሚወደውና በሚያደንቀው ያንን ትንሽነት ወይም ትህትና በሚያንጸባርቅ መልኩ በተለያዩ ምክንያቶች እርዳታን ለሚያስፈልጋቸው ሰዎች መጠለያ በሆነችው ሜዛን ባኪታ በተደረገው ስብሰባ ላይም በተመሳሳይ ሁኔታ ታይቷል። ይህ ስፍራ ሰዎች በየቀኑ በፍቅር መንፈስ የሰውን ልጅ ክብር ለማስጠበቅና ለማገልገል ራሳቸውን የሚያቀርቡበት ከወንጌል ፍሬዎች መካከል አንዱ የሆነ ቦታ ነው። ይሁን እንጂ በፈረንሳይ ቤተክርስቲያን ውስጥ ለተወሰኑ ዓመታት የታየና እየጎለበተ የመጣ የአዲስ ህይወት ወይም የእድሳት ምልክት አለ። ይህም ጥምቀትን የሚሹ ወጣቶችና አዋቂዎች ቁጥር በከፍተኛ ሁኔታ መጨመሩ ነው። ከእግዚአብሔር ለተገኘው በዚህ አስደናቂ ስጦታ ምላሽ ለመስጠት በአሁኑ ወቅት በፓሪስ የአውራጃ ሲኖዶስ ጉባኤ እየተካሄደ ይገኛል። እኔም በዚህ ጉባኤ ላይ ንግግር በማድረግ ጥምቀትን በመጠባበቅ ላይ ያሉትን እና አዲስ የተጠመቁትን እንዲሁም እነሱ አባል የሆኑባቸውን ማህበረሰቦች በጉዞአቸው ላይ አበረታትቻቸዋለሁ። በዋናዋ ከተማ ያደረኩት ጉብኝት ከፍተኛውና ዋናው ክስተት በፓላስ ዴ ላ ኮንኮርድ የተከበረው ቅዱስ ቁርባን ወይም የቅዳሴ ሥነ ሥርዓት ነበር። በዚያም የአዲስ ሕይወት መወለድ ምልክት በሚያስደንቅ ሁኔታ ታይቷል። በሰፊው አደባባይ ላይ ካህናትን፣ የመዘምራን ቡድንንና እጅግ ብዙ ሕዝብን ያሰባሰበው የጸሎት ጉባኤ ከሻን ኤሌስ ጎዳና አንስቶ እስከ አርክ ደ ትሪዩምፍ እና ከዚያም ባሻገር ተሰራፍቶ ነበር። የቅዱስ ቁርባን አቀባበል በሚደረግበት ወቅት በሁሉም ቦታ ለተሰበሰበው ሕዝብ ቅዱስ ቁርባን በመከፋፈሉ ሁሉም ሰው ሊቀበለው ችሏል። ይህ እውነተኛ መልሶ ግንባታ ነው። ማለትም በመቤታችን ቅድስ ድንግል ማርያም አማላጅነት አማካኝነት እግዚአብሔር ብቻ ሊያመጣው የሚችለው የቤተ ክርስቲያን እድሳት ነው። ስለዚህ ከፓሪስ ጉብኝት በኋላ በክርስቶስ መከራና ሞት ሰዓት የእምነትና የተስፋን ብርሃን ጥበቃ ላቆየችው የቤተ ክርስቲያን እናት ለሆነችው ለማርያም ክብር ለመስጠት ወደ ሎርድ መንፈሳዊ ንግደት ማድረጌ ተፈጥሯዊና ተገቢ ነበር። በሎርድ ጌታ በመቤታችን ቅድስ ድንግል ማርያም የእናትነት እንክብካቤ አማካኝነት ለሁሉም ሰው ለመንፈሳዊ ንግደት ለመጡትና በተለይም በአካልና በመንፈስ ለታመሙት የተስፋ መልእክት ያስተላልፋል። ይህ መልእክት በግልጽ ላረጋግጠው የምፈልገው ጉዳይ ነው። እያንዳንዱ የሰው ልጅ ሕይወት በማንኛውም ሁኔታ ውስጥ ቢሆን ወይም እጅግ ከፍተኛ የሆነ ድክመትና ተጋላጭነት ቢኖርበትም እንኳን የማይደፈር ክብር አለው። እንዲሁም በሰው ልጅ ርኅራኄና በሳይንስ በሚቀርቡ ዘዴዎች ታግዞ እንክብካቤ ሊደረግለት፣ አብሮነት ሊታይለትና ከሥቃይ እፎይታ ሊያገኝ ይገባዋል። በዚህ ምክንያት ሎርድ ለመላው ዓለም የፍቅር ስልጣኔ መገለጫ የሆነ የተቀደሰ ስፍራ ትወክላለች። በዚህ አውድ ውስጥ በደል የደረሰባቸውን አንዳንድ ሰዎች አገኘው። እንዲሁም በሕይወታቸው ላይ የደረሰውን ሕመም በመገንዘብና በደልን ለመከላከል በመሥራት ፈውስን በሚፈልጉበት ወቅት እነሱን ለማዳመጥና አብሮአቸው ለመጓዝ ያለኝንና የመላው ቤተ ክርስቲያንን ፍላጎት ለሌሎች ተጎጂዎች እንድገልጽላቸው ጠየቅኳቸው። የዚህ ሐዋርያዊ ጉብኝት ሦስተኛውና የመጨረሻው ምዕራፍ የተከናወነው በፈረንሳይና በአውሮፓ ውስጥ በሁለተኛው የዓለም ጦርነት ክፉኛ በተጎዳው የሜቴይስ ከተማ ነበር። የአውሮፓን አንድነት ሂደት ካነሳሱት ዋና ዋና ሰዎች አንዱ የሆነው ሮበርት ሹማን ሥራውን ያከናወነው በዚያ ነበር። ዘመናዊቷ አውሮፓ የተፈጠረችው ከጦርነት ውድመት በኋላ ለሰላም በሚደረግ ጥረት እንደ አንድ ፕሮጀክት ነበር። በፓሪስ በሚገኘው የኖትርዳም ካቴድራል ላይ በእሳት አደጋ የደረሰው ነገር በሁለተኛው የዓለም ጦርነት ወቅት በአውሮፓ ላይ ከደረሰው ነገር ጋር ሊመሳሰል ይችላል ማለትም እንችላለን። አውሮፓም በዲሞክራሲ በአብሮነትና በሕዝቦች መካከል ባለው የወንድማማችነት መርሆች ላይ ተመስርታ እንደገና ተወለደች። እነዚህ መርሆችም ከክርስትና ሥሮቿ ጋር ከፍተኛ ቁርኝት አላቸው። ዛሬም ቢሆን ሃይማኖቶች እርስ በርስ በሚያደርጉት ውይይት ወሳኝ ሚና በሚጫወቱበትና ዓለም እጅግ በተሳሰረበት በዚህ ዘመን የአውሮፓ ፕሮጀክት ሊታደስ የሚችለው በእነዚህ መሠረቶችና በዚህ ወሳኝ የሕይወት ኃይል አማካኝነት ነው። በዚህ ምክንያት በሜቴስ ከተማ የተለያዩ የሃይማኖት ተቋማት የተውጣጡ ተወካዮችን አገኘው። እነሱም ለውይይትና ለሰላም የተዘጋጀውን የሚትስ ጥሪ በፊቴ አነበቡት እንዲሁም ፈረሙበት። ውድ ወዳጆች፣ ወደ ፈረንሳይ ያደረኩት የሐዋርያዊ ጉብኝት መሪ ቃል ዓለም ሕይወት እንዲኖረው የሚለው ነበር። ከዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ የተወሰደው እነዚህ የኢየሱስ ቃላት ናቸው። እርሱ የፈጸመውን አጠቃላይ የማዳን ተልእኮ የሚያጠቃልሉና በጉዞው ወቅት የተደረጉትን እያንዳንዱን ግንኙነቶች የወንጌል ትርጉም ሙሉ በሙሉ የገለጹ ናቸው። ይህ የጸጋ ክስተት የተስረፈረፈና ዘላቂ ፍሬ እንዲያፈራ እግዚአብሔርን ስንለምን እነዚህ ቃላት አሁን ጸሎታችንን እንዲያነሳሱት እንመኛለን።

0: ክቡራንና ክብራት አድማጮቻችን ይህ ቀደም ሲል አስደመጥናችሁ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ያደረጉትን የተክላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የመስከረም 22/2019 ዓ.ም ዕለታዊ ስርጭታችንን ነው። ፈረንሳዊው ካህን ብዙዎች በጥልቀት ይፈልጋሉ እኛም ይህንን እምነት ማገልገል አለብን ማለታቸው ተገለጸ። በፈረንሳይ ዓለማዊ ማህበረሰብ መኖሩና በቤተ ክርስቲያን ውስጥ የአማኞች ቁጥር መቀነሱ እውነት ቢሆንም በሜቲስ ከተማ በሚገኘው የኖትርዳም የፍልሰታ ማርያም ቁምስና ባለፈው እሁድ መስከረም 17/2019 ዓ.ም ምሽት ላይ በተደረገው መስማዕት ቅዳሴ በወጣቶች በተሞላና መቀመጫዎቻቸው ሁሉ በተያዙበት ሁኔታ መከናወኑ ወጣቶች ለህይወት ትርጉም ያላቸውን ጥልቅ ፍላጎት የሚያሳይ ምሳሌ መሆኑን አባ ኢማኑኤል ሄከር ገልጸዋል። በፈረንሳይ የሚገኙ ወጣቶች ከራሳቸው የሚበልጥ ነገር ይፈልጋሉ። ብዙዎችም ለዚህ ጥማታቸው መልስ የሚያገኙት እግዚአብሔርና ክርስቶስን በመፈለግ ሂደቱስ መሆኑን አባ ኢማኑኤል ሄከር ጠቁመዋል። እኚህ ፈረንሳዊ ካህን ለክህነት የሚዘጋጁ የዘራ ክህነት ተማሪዎችን የማሰልጠን ኃላፊነት አለባቸው። ርዕሰ ሊቃነ ጳጳሳት ሊዮ ወደ ምስራቃዊቷ የፈረንሳይ ከተማ ከመምጣታቸው በፊት በተደረገው ቅዳሴ ማብቂያ ላይ በፈረንሳይ ወጣቶች ዘንድ ስለሚታየው የመንፈሳዊ ሕይወት ፍለጋ እንዲሁም ክርስቶስን የመፈለግና የእምነት ደስታን የማግኘት ፍላጎታቸውን በተመለከተ አባ ኢማኑኤል ሄከር ከቫቲካን ኒውስ ጋር ቃለ ምልልስ አድርገዋል። ጥያቄ፣ በዚህ ቁምስና ውስጥ ስለሚታየው ጠንካራ የእምነት ቁርጠኝነት ምን ሊነግሩን ይችላሉ? ይህ ቁምስና ተማሪዎችንና ወጣት ባለሙያዎችን ስለሚያገለግል በወጣቶች ዘንድ በጣም ተወዳጅ ነው። በጣም ወጣትና ንቁ የሆነ ቁምስና ሲሆን ብዙ ወጣቶች በእግዚአብሔር ፍቅርና ክርስቶስን በመፈለግ ሂደት ውስጥ በጥልቀት የተመሰረቱ ናቸው። ይህ በአሁኑ ወቅት በፈረንሳይ እየተካሄደ ላለው እንቅስቃሴ ውብ ምሳሌ ነው። እዚህ የተሰበሰቡትን ንቁና ሕያው የሆኑ ወጣቶች ብቻን ተመልከቱ። ለዚህ ሥራ እግዚአብሔርን እናመሰግናለን፣ ምክንያቱም ይህ የእርሱ ሥራ የመንፈስ ቅዱስ ሥራ ነው። ይህ የእኛ ሥራ አይደለም፣ የእግዚአብሔር ሥራ ነው። እኛ በጌታ የወይን ቦታ ውስጥ የምንሠራ ሠራተኞች ነን። እነዚህን ወጣቶች ለማገልገል ከጌታ ጋር አብረን ለመሥራት እንጥራለን። እንደ ካህን በእምነት የሚገኘውን ደስታ አገልጋይ በመሆኔ ደስተኛ ነኝ ማለት እወዳለሁ። በእምነት የሚገኝ ደስታ የሚለው አገላለጽ ከቅዱስ ጳውሎስ የተወሰደ ነው። የእነዚህን ወጣቶች የእምነት ደስታ ለማገልገል በመቻሌ በእውነት ደስተኛ ነኝ። ጥያቄ፣ በወጣቶች ዘንድ የማመንና የመጠመቅ ፍላጎት እንዳለ ይመለከታል። ይህንን ጉጉት በቅርብ ዓመታት ውስጥ በወጣቶች ዘንድ በሚታየው ምስጢረ ጥምቀት የሚቀበሉ ሰዎች ቁጥር መጨመር ላይም ያስተውላሉ ወይ? እየሆነ ያለውን ነገር እንዴት ይገልጹታል? መልስ፣ በወጣቶች ዘንድ እጅግ ጥልቅ የሆነ ፍለጋ አለ እላለሁ። በፈረንሳይ ያለው ሁኔታ እጅግ ጥልቅ የሆነ ፍለጋ የሚታይበት ነው። ወጣቶች ከፍ ያለ ታላቅ የሆነ ነገር ይፈልጋሉ። ይህንን ምሳሌ እጠቀማለሁ፣ ወደ ላይ ወደ ላይ፣ ሁልጊዜ ወደ ላይ። ባለፈው ዓመት በሰፊው የታወቀውን ቅዱስ ፒየር ጆርጆ ፍራዛቲ ሕይወትና በአርአያነት መሠረት ያደረገ የሳምንት የመጨረሻ ፕሮግራም ከተማሪዎች ጋር አዘጋጅተን ነበር። በአሁኑ ወቅት በእነዚህ ወጣቶች ዘንድ ቀስ በቀስ ወደ ጥልቅ ቁርጠኝነት የሚጠይቅ እምነት፣ እጅግ ከፍተኛ ቁርጠኝነትን የሚጠይቅ እምነት ጉዞ ለመጀመር ፍላጎት እንዳለ መናገር እችላለሁ። ይህ ዝቅተኛ ወይም ላዩን ብቻ የሚታይ እምነት ሳይሆን ከፍ ያለና ከፍተኛ ቁርጠኝነት የሚጠይቅ እምነት ነው። ይህንን እምነት ማገልገልና ይህንን ከፍተኛ ቁርጠኝነት የሚጠይቅ እምነት በተግባር የሚገለጸው በበጎ አድራጎት፣ በፍቅርና በምሕረት እንደሆነ ወጣቶች እንዲረዱ መርዳት አለብን። አንዳንድ ጊዜ ወጣቶች ትንሽ ጠንከር ያለ አመለካከት ሊኖራቸው ይችላል። እኛም እውነት በተግባር መገለጥና መታወጅ ያለበት በጎ አድራጎትና በምሕረት አማካኝነት እንደሆነ ለማስተማር እንሞክራለን። እውነትን በፍቅር መናገር የሚለው ከቅዱስ ጳውሎስ የተወሰደ ሌላ አገላለጽ ነው። ይህንን ለወጣቶች ማስተማርም እወዳለሁ። ጥያቄ፣ ማከል የሚፈልጉት ሌላ ነገር አለ? መልስ፣ ሶስት ዋና ዋና ነገሮች አሉ እላለሁ። አንደኛው ወጣቶች ክርስቶስን መከተል ወደ ጥምቀት ለመድረስ ያላቸውን ፍላጎት በይፋ ይገልጻሉ። ሁለተኛ ቤተክርስቲያን እነዚህን ወጣቶች ትቀበላለች። ቤተክርስቲያን የምትቀበልበት አንዱ የመጀመሪያ መንገድ ለነሱ መጸለይ ነው። እናም ሶስተኛ ቤተክርስቲያን በጸሎት አማካይነት ወጣቶቹ ክርስቶስን በመከተል እስከ ጥምቀት ድረስ ያለውን ጉዞ እንዲቀጥሉ የእግዚአብሔርን ጸጋ እንዲወርድላቸው ትለምናለች። ይህ የእግዚአብሔር ጸጋ ኃይል ነው ማለት ነው እንችላለን። የእግዚአብሔር እርዳታና ድጋፍ ነው ሲሉ አባ ኢማኑኤል ቃለ መጠይቃቸውን አጠናቀዋል። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የመስከረም 22/2019 ዓ.ም ዕለታዊ ስርጭታችንን ነው። የፈረንሳይ የሃይማኖት መሪዎች ለሰላምና ለዘላቂ ውይይት ጥሪ ማቅረባቸው ተነገረ። ለዚህ ዜና ዝርዝር ባልደረባችን ዮሐንስ መኮንን።
1: የፈረንሳይ የሃይማኖት መሪዎች ለሰላምና ለዘላቂ ውይይት ጥሪ ማቅረባቸው ተነገረ። ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር በፈረንሳይ ሜትስ ከተማ የተገናኙት የሃይማኖት መሪዎች የልዩ ልዩ ሃይማኖቶች ተወካዮች ዘላቂ ውይይትና በዓለም ላይ ሰላም እንዲሰፍን ጥሪያቸውን አቅርበዋል። በፈረንሳይ የሚገኙ የሃይማኖት መሪዎች መላውን የሰውን ልጅ ቤተሰብ አንድ ላይ ለማገልገል ያላቸውን ቁርጠኝነት በማረጋገጥ በርዕሰ ሊቃነ ጳጳሳት ሊዮ 14ኛ ፊት ለውይይት፣ ለወንድማማችነት፣ ለእርቅና ለሰላም ጥረት እንዲደረግ ጥሪ አቅርበዋል። በፈረንሳይ ሜትስ ከተማ የቀረበው ጥሪ ከአርባ ዓመታት በፊት በአሲሲ ከተማ የቀረበውን ጥሪ መለስ ብሎ በማጤን የሰው ልጅ በጦርነት፣ በኑሮ አለመመጣጠን፣ በሥነ ምህዳር ባለመረጋጋትና በቴክኖሎጂ ለውጦች መካከል አዲስ የለውጥ ምዕራፍ እንደሚገጥመው አስጠንቅቋል። መሪዎቹ እንደሚሉት እነዚህ ውጣ ውረዶች የሃይማኖት ማኅበረሰቦች የሰውን ክብር በመጠበቅና ሌሎችን በመንከባከብ አብረው እንዲሰሩ ጥሪያቸውን አቅርበዋል። ሰላም ከጦርነት አለመኖር የበለጠ ትርጉም እንዳለው አጽንኦት የሰጠው ጥሪው ፍትህን፣ ሰብአዊ ክብርን፣ በሕዝቦችና በትውልዶች መካከል አንድነትንና ለጋራ መኖሪያ ምድራችን የጋራ እንክብካቤን እንደሚጠይቅ ተገልጿል። መድሎንና የጥላቻ ንግግርን ያወገዙት መሪዎቹ ፈረንሳይ ውስጥ ሰዎችን በእምነታቸው ምክንያትና በአምልኮ ቦታዎች ላይ በሚሰነዘሩ ጥቃቶች የተሰማቸውን ቁጣ ገልጸው በተጨማሪም የአምባገነናዊነት መርዝን በመቃወም እና በሎሬን ላይ የደረሰውን ስቃይ አስታውሰዋል። የእግዚአብሔር ስምም ሆነ ማንኛውም ሃይማኖታዊ እውነት ወይም መንፈሳዊ ባህል አመፅንና ጥላቻን ለማጽደቅ ሊጠሩ እንደማይችሉ አብረን እናረጋግጣለን ብለው የጋራ ውይይት፣ ጸሎት፣ አስተንትኑና መንፈሳዊ ልምምድ የሰላም መንገዶችን ሊከፍት እንደሚችል ገልጸው ለሰላም መስራት የሚጀምረው በእያንዳንዱ ሰው ውስጥ ሲሆን በሌሎች ውስጥ ፍርሃትን የሚፈጥር ማንኛውንም ነገር በመገንዘብና በማስወገድ ነው ሲሉ አስረድተዋል። በአመፅና አለመግባባት ምክንያት የወጡ ቁስሎችን የተገነዘቡት የሃይማኖት መሪዎች በቀልንና ውርደትን በመቃወም ራሳቸውን የእርቅ ወኪሎች ለማድረግ እንደሚጥሩ ተናግረው ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሃይማኖቶች ትጥቅን ወደሚያስፈታ ሰላም የሚወስዱ ልዩ መንገዶች ናቸው ማለታቸውን አስታውሰዋል። የሰላም ባህልን መገንባት ቤተሰቦችን፣ ትምህርት ቤቶችን፣ የስፖርትን፣ የመዝናኛ ድርጅቶችንና የሃይማኖት ማኅበረሰቦችን የሚያካትት የግል ድፍረትና የጋራ ቁርጠኝነት እንደሚጠይቅ አጥብቀው ተናግረዋል። የሃይማኖት መሪዎች ጥሪ በሦስት ቃል ኪዳኖች ላይ በማትኮር እነርሱም ዘላቂና ጠንካራ ውይይትን መከታተል፣ በወጣት ትውልዶች መካከል አንዱን ስለ ሌላው ወግ ማስተማር፣ ፍትሕንና ሰላምን በማስፈን በችግር ጊዜም ቢሆን አንድ ላይ መቆም መሆናቸውን ገልጸዋል። መሪዎቹ ሰላም የሚገነባው በየቀኑ በሚደረግ መከባበርና ወዳጅነት እንደሆነ በመግለጽ ስብሰባው የሰዎችን ሕሊና እንደሚያነቃና ዘላቂ ውጤት እንደሚያስገኝ ያላቸውን ተስፋ ገልጸው እንዲሁም ሌሎች ሰዎችን ያላሳተፈ ዘላቂ ሰላም መገንባት አይቻልም የሚለውን እውነት ለሁሉም በማስታወስ የሜትስ ጥሪ የተስፋ ጠቋሚ እንዲሆን ጠይቀዋል።

0: አድማጮቻችን የዛሬው የረቡዕ የመስከረም 2019 ዓመተ ምህረት ለታዊ ስርጭታችን እዚህ ላበቃ።
1: ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የመስከረም 21 2019 ዓ.ም ተምረት ዕለታዊ ስርጭታችንን ነው። የዛሬውን የሐሙስ የመስከረም 21 2019 ዓ.ም ተምረት ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ የዘመናችን የአካባቢ ጥበቃ ፈተና ከመቼውም ጊዜ ይበልጥ አጣዳፊ ነው ማለታቸው መገለጹን የሚያመለክ ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። በአብያተ ክርስቲያናት መካከል ሰላምን ማስፈን የአውሮፓ ላፊነት መሆኑ መነገሩን የሚያመለክ ዜና በክፍል 2 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቅደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ዕለታዊ ዘገባዎቻችንና ዝግጅቶቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ እኔው መብራት ወልደ ጊዮርጊስ ከባልደረባዬ ዮሐንስ መኮንን ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

0: ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የዘመናችን የአካባቢ ጥበቃ ፈተና ከመቼውም ጊዜ ይበልጥ አጣዳፊ መሆኑን ገለጹ። በቫቲካን ውስጥ የአካባቢ ጥበቃ አገልግሎትን የሚያስተዳድረው የጣሊያን ሁለገብ አገልግሎት ሰጪ ድርጅት የሆነው ሄራ ግሩፕ ተወካዮች ጋር ባደረጉት ስብሰባ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዓለማችንና በሀብቶቿ ላይ የተንሰራፋውን የመጣል ባህል አድማጮቻችን የመጣል ባህል ወይም በእንግሊዘኛ ስሮ አዌ ካልቸር ማለት ሲሆን የአንድ ጊዜ ተጠቅሞ መጣል ባህል እንደ ዘላቂነት ጠግኖ መጠቀምና የረጅም ጊዜ አገልግሎት ያሉ ሴቶችን ወደ ጎን በመተው የአጭር ጊዜ ምቾቶችን ፍጥነትንና አሮጌውን በአዲስ የመተካት ተግባር የሚያስቀድም ማህበራዊ አዝማሚያና አስተሳሰብ ነው። ይህንን ለመግታት የእንክብካቤ ባህልን መፍጠር አስፈላጊ መሆኑን አጽንኦት ሰጥተው ቅዱስነታቸው ተናግረዋል። የዘመናችን የአካባቢ ጥበቃ ፈተና በእርግጥም ከመቼ ጊዜ ይበልጥ አጣዳፊ ነው ሲሉ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ መስከረም 21 ቀን 2019 ዓ.ም በቫቲካን ውስጥም በሚሰራው የጣሊያን ሁለገብ አገልግሎት ሰጪ ኩባንያ ልዑካን ቡድን ጋር ባደረጉት ስብሰባ ተናግረዋል። ያገለገለ እያንዳንዱን ነገር እንደ ተራ ቆሻሻ ከመቁጠር ይልቅ ባህሪያችንን በመቀየር የተለየ አቅጣጫ ለመከተል ራሳችንን ማዘጋጀት አለብን። በመሰረቱ ይህ ማለት ከፍጆታ ተኮር ወይም በእንግሊዘኛ ኮንሱመሪስት አሰራር በወጣው የፕላኔታችን ውስን ሀብቶችን ለመጠበቅ የሚያስችል የምርት ስርዓት መፍጠር ማለት ነው ሲሉ ርዕሰ ሊቃነ ጳጳሳቱ ለሄራ ግሩፕ ተናግረዋል። ሄራ ግሩፕ በቆሻሻ አወጋገድ እንዲሁም በጋዝ በውሃና በኃይል አቅርቦት ላይ የሚያተኩር የጣሊያን ሁለገብ አገልግሎት ሰጪ ኩባንያ ነው። ዘላቂነት ክብ አይነት ኢኮኖሚ ወይም በእንግሊዘኛው ሰርኩላር ኢኮኖሚና የአካባቢ ጥበቃ የድርጅቱ ተልእኮ ዋና አካላት ናቸው። እንደ አውሮፓውያኑ የቀን አቆጣጠር ከታህሳስ 2025 ዓ.ም ጀምሮ ከቫቲካን አስተዳደር ጋር ስምምነት ከተፈራረሙ በኋላ በቫቲካን ውስጥ የአካባቢ ጥበቃ አገልግሎቶችን እያስተዳደሩ እንደሚገኙም ይታወቃል። ኩባንያው ለአካባቢ ተስማሚ የሆኑ ተሽከርካሪዎችን በመጠቀም የቆሻሻ አሰባሰብ፣ ትራንስፖርት፣ መልሶ ጥቅም ለማዋልና አወጋገድ ስራዎችን ያከናውናል። ለምሳሌም እንደ አውሮፓውያኑ የቀን አቆጣጠር ከየካቲት 2026 ዓ.ም ጀምሮ በቅዱስ ጴጥሮስ አደባባይ ለቆሻሻ አሰባሰብ አገልግሎት የሚውለው የኤሌክትሪክ ተሽከርካሪ ይተከሳል። ቡድኑ እንዲሁም እንደ አውሮፓውያኑ የቀን አቆጣጠር በ2025ቱ የኢዩቤልዩ በዓል ወቅት የቀድሞ ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ባወጡት ላውዳቶ ሲ በአማርኛው ውዳሴ ላንተ ይሁን በተሰኘው ቃለ ምዕዳን መመሪያዎች መሰረት የፕላስቲክ መልሶ ጥቅም ላይ ማዋል ስራዎችን ጀምረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ባደረጉት ንግግር ቡድኑን በመቀበላቸው ደስተኛ መሆናቸውን ገልጸው ይህም ፍጥረትን የመጠበቅ ኃላፊነታችን አስፈላጊነት እንደገና ለማጉላት እድል የሰጠ መሆኑን ተናግረዋል። በቫቲካን ጨምሮ በተለያዩ ቦታዎች ለሚከናወኑት የመልሶ ጥቅም ላይ የማዋል ስራ አመስግነዋቸዋል። እንዲሁም ይህ ስራ የመጣል ባህልን በእንክብካቤ ባህል በተሳካ ሁኔታ መግታት እንደሚቻል የሚያሳይ ማስረጃ ነው ሲሉ ጠቅሰዋል። ይህ ባህል በቁሳቁሶችና በምርቶች ብቻ የተገደበ አይደለም። ከነዚህም አልፎ ወደ ሰው ልጅ ስራ እንዲሁም ከስራ ወደ ሰው ልጅ ይዘልቃል። በእርግጥም ዓለምን የምንኖርባት እኛንን በውሳኔዎቻችንና በድርጊቶቻችን አማካኝነት ዓለምን ከእግዚአብሔር የተሰጠ ስጦታ አድርገን እንለማመዳታለን ብለዋል። እሳቸውም በአንድ በኩል ያለ ገደብ የሚደረግ የተፈጥሮ ሀብት ፍጆታን እየተመለከትን መሆናችንን፣ በሌላ በኩል ደግሞ እጅግ ከፍተኛ መጠን ያለው ቆሻሻ አያያዝና ማስወገድ ከጊዜ ወደ ጊዜ አሳሳቢ ችግር እየሆነ መምጣቱን ጠቁመዋል። የፕላኔታችንን ሀብቶች ለመጠበቅ የሚያስችል ስርዓት ለመፍጠር አኗኗራችንን እንድንቀይር ጥሪ ያቀረቡ ሲሆን የእግዚአብሔርን ትእዛዝ በማስታወስ እንደ ክርስቲያኖች ለብክነት ባህል እጅ መስጠት አይገባንም ሲሉ አጽንኦት ሰጥተው ተናግረዋል። ይልቁንም የተፈጠረውን ዓለም በጥበብ እንድንጠቀምበት ተጠርተናል ሲሉ ርዕሰ ሊቃነ ጳጳሳቱ አጽንኦት ሰጥተው ተናግረዋል። የቀድሞ ርዕሰ ሊቃነ ጳጳሳት ፍራንቸስኮስ እንዳስተማሩት እንደገና ጥቅም ላይ የማዋል ሪሳይክሊንግና የተዘዋዋሪ ምርት ስርዓቶች ሰርኩላር ፕሮዳክሽን ሞዴል ለወደፊት ትውልዶች ዘላቂ አካባቢን ለማረጋገጥ ጥሩ መንገድ ነው በማለት ንግግራቸውን የቀጠሉት ቅዱስነታቸው ቤተ ክርስቲያንም በተግባር ወጥነት በማሳየት ምሳሌ እንድትሆን እንዲሁም ራሷ የምታውጀውን ነገር በተግባር በማዋል ረገድ ቀዳሚ እንድትሆን ጥሪ አቀርባለሁ ካሉ በኋላ ቅዱስነታቸው ንግግራቸውን አጠናቀዋል። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የመስከረም 21 2019 ዓ.ም ዕለታዊ ስርጭታችን ነው። በአብያተ ክርስቲያናት መካከል ሰላምን ማስፈን የአውሮፓ ላፊነት መሆኑ ተነገረ። ለዚህ ዜና ዝርዝር ባልደረባችን ዮሐንስ መኮንን።
1: በአብያተ ክርስቲያናት መካከል ሰላምን ማስፈን የአውሮፓ ላፊነት መሆኑ ተነገረ። በቅድስት መንበር የክርስቲያኖች ህብረት ማጠናከሪያ ጳጳሳዊ ጽህፈት ቤት ኃላፊ ብፁዕ ካርዲናል ኩርት ኮክ በሮም የተካሄደውን የሃይማኖቶችና የዲፕሎማሲ ጉባኤ በማስመልከት ከቫቲካን የዜና አገልግሎት ጋር ቃለ ምልልስ አድርገዋል። ብፁዕ ካርዲናል ኩርት ኮክ በቃለ ምልልሳቸው በአብያተ ክርስቲያናት መካከል ሰላምን ማስፈን የአውሮፓ ኃላፊነት መሆኑን ተናግረው በአውሮፓ ውስጥ ያሉ አብያተ ክርስቲያናት አንድነትንና ሰላምን እንደገና ለማግኘት ኃላፊነት መውሰድ እንዳለባቸው ለቫቲካን የዜና አገልግሎት ተናግረዋል። በመጀመሪያ በቤተ ክርስቲያን ውስጥና በሁሉም አብያተ ክርስቲያናት መካከል ሰላምን እንደገና ማግኘት አለብን ያሉት ብፁዕ ካርዲናል ኩርት ኮክ የክርስቲያኖች የአንድነት እንቅስቃሴ በልዩነት መካከል ሚዛን እንዲኖር ሊረዳን ይችላል ብለዋል። ብፁዕ ካርዲናል ኩርት ኮክ ይህን ሐሳብ በመጠቀም ክርስቲያኖች አንድነትን ለማስተዋወቅ የሚያደርጉት የመጀመሪያው አስተዋጽኦ በአብያተ ክርስቲያናት መካከል የበለጠ አንድነትንና ሰላምን ማሳደግ መሆኑን አብራርተዋል። ብፁዕ ካርዲናል ኩርት ኮክ ይህን የተናገሩት ሃይማኖቶችና ዲፕሎማሲ በሚል ርዕስ በሮም ሳን ካሊስቶ ሕንፃ ከመስከረም 18 እስከ መስከረም 22/2019 ዓ.ም ድረስ በተካሄደው የዓለም አቀፍ ማኅበር የፖለቲካ በጎ አድራጎት ድርጅት 30ኛ ዓመት የምስረታ በዓል ላይ ሲሆን፣ ሃይማኖቶች ለሰላም ፍለጋ ምን ሊሰጡ ይችላሉ? ዲፕሎማሲ ግጭቶችን በመፍታት ረገድ ምን ሚና ሊጫወት ይችላል? የሚሉት ጥያቄዎች የተነሳሽነቱ ዋና አካል እንደሆኑ ታውቋል። በዓሉ በተጨማሪም በሕዝብ ሕይወት ውስጥ የሞራል ማጣቀሻ ነጥቦች ፍላጎት እየጨመረ መምጣቱን አመላክቶ ሳይንሳዊና ቴክኖሎጂያዊ እድገቶች ለኅብረተሰቦችና ለመንግሥታት አዳዲስ ጥያቄዎችን እያነሱ መሆናቸው ተመልክቷል። በመክፈቻው ላይ በቅድስት መንበር ስር የሚገኙ የዲፕሎማሲ ተወካዮችና በጣሊያን የቡዳ እምነት ኅብረት የቀድሞ ፕሬዚደንት ማሪያ አንጀላ ፋላን ተገኝተዋል። ብፁዕ ካርዲናል ኩርት ኮክ ንግግራቸውን የጀመሩት የአውሮፓ ኅብረት ተቋማቱ የጋራ ገበያና ዩሮ የሚሉ የአህጉሪቱን የተለመደ ምስል በመጥቀስ ሲሆን፣ ይህ ወሳኝ ስኬት በከፊል አውሮፓን ያወደሙ ጦርነቶች እንዳይደገሙ ለመከላከል ካለው ቁርጠኝነት የተወለደ ቢሆንም ማንነቱ በኢኮኖሚና በፖለቲካዊ መዋቅሮቹ እንደሚያበቃ አስገንዝበዋል። የአውሮፓን ታሪካዊ መንፈሳዊና ባህላዊ እውነታ የጠቀሱት ብፁዕ ካርዲናል ኩርት ኮክ አውሮፓ ስለ አመጣጧ ግንዛቤ ካጣች የወደፊት ሕይወት ሊኖራት ይችላል ወይ ብለው፣ እንዲሁም ባህልና አምልኮ በሚሉ ቃላት መካከል ያለውን ግንኙነት በመጠቆም ምንም እንኳን ባህልና አምልኮ ዛሬ ብዙ ጊዜ እንደ ተለያዩ ቢቆጠሩም ባህሎችን ለመቅረጽ የረዳውን ሃይማኖታዊ ገጽታን አስታውሰዋል። የአውሮፓን አመጣጥ በሚገባ ለመረዳት ሶስት ነጥቦችን ያቀረቡት ብፁዕ ካርዲናል ኩርት ኮክ እነርሱም በኢየሩሳሌም የሚገኘው ጎልጎታ፣ በአቴንስ የሚገኘው አክሮፖሊስ እና በሮም የሚገኘው ካፒቶሊን ኮረብታ ናቸው ብለዋል። በእነዚህ ውስጥ በመጽሐፍ ቅዱስ ቅርስ፣ በግሪክ አስተሳሰብና በሮማውያን የሕግ ወግ መካከል ያለውን ግንኙነት በመመልከት ይህም የቀድሞው ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ እንደ ጎርጎሮሳውያኑ በ2011 ዓ ምህረት ለቡንደስታንግ ባደረጉት ንግግር የአውሮፓ ባህል መነሻ እንደሆነ ለይተው መናገራቸውን አስረድተዋል። በግሪክ ቅርስ ውስጥ ለጥሩና እውነተኛ ፍለጋ ዕውቅናን የሰጡት ብፁዕ ካርዲናል ኩርት ኮክ ዲሞክራሲ በብዙሃኑ ፍላጎት ላይ ብቻ የማይመካ ነገር ግን ሕግና የፍትሕ መስፈርት ያስፈልገዋል ሲሉ በማስገንዘብ የግሪክን ፍልስፍና መገንዘብ የክርስትና እምነትን ለእውነት ፍለጋ እንደ ግል የታሪክ አካል አድርገው በመቀበል ወደ ጥንታዊቷ ሮም ሲመለሱ የሕግ ወግን፣ ክርስትናንና የፖለቲካ ኃይሉን ወደ ውይይት ለማምጣት ያለውን ችሎታ አጉልተው ገልጸው ይህም ለቤተ ክርስቲያንና ለመንግሥት ልዩነት አስተዋጽኦ ያደረጉ ለሕሊና ነጻነት አስፈላጊ እድገቶች መሆናቸውን አስረድተዋል። በብፁዕ ካርዲናል ኩርት ኮክ አመለካከት እነዚህ ነጥቦች ከቀደመው ጊዜ በላይ እንደሆኑ በማሳሰብ አውሮፓ ሦስት መርሆችን ለማስተላለፍ የተጠራች፣ እነርሱም የእግዚአብሔር ማጣቀሻነት፣ የሰው ልጅ ክብርና ማኅበራዊ ኃላፊነት መሆናቸውን አስገንዝበዋል። የሰው ልጆች ከሌሎች ጋር ባላቸው ግንኙነት ነጻነታቸውን ስለሚገነዘቡ እንደ ተገለሉ ግለሰቦች ሊወሰዱ እንደማይገባ የተናገሩት ብፁዕ ካርዲናል ኩርት ኮክ ለሰው ልጅ ሕይወት ያለው ክብር በእጅጉ መዳከሙን ተናግረው ይህም እግዚአብሔር በሕዝብ ሕይወት ውስጥ ስለመኖሩ ግንዛቤ ማጣት ጋር አያይዘውታል። የአውሮፓን የክርስትና መሠረቶችን ያስታወሱት ብፁዕ ካርዲናል ኩርት ኮክ ይህም ለቤተ ክርስቲያን ልዩ ቦታ እንዲሰጣት መጠየቅ ሳይሆን፣ ነገር ግን የአውሮፓን የባህል ታሪክ አካል ማወቅና ዛሬ ስላለው ሕያውነት መጠየቅ ማለት ነው ሲሉ አስረድተዋል። ፖለቲካና ዲፕሎማሲ መንገድ ለማግኘት ሲታገሉ አብያተ ክርስቲያናት ምን አስተዋጽኦ ሊያደርጉ ይችላሉ ተብለው የተጠየቁት ብፁዕ ካርዲናል ኩርት ኮክ ትኩረታቸውን ለመጀመሪያ ጊዜ ወደ ክርስቲያን ዓለም በማዞር መነሻው ዛሬ ያሉት አለመግባባቶች፣ ልዩነቶችና መከፋፈል መሆናቸውን አስታውሰው በሁሉም አብያተ ክርስቲያናት መካከል ሰላምን እንደገና ማግኘት የሚለውን አስፈላጊነት አክለዋል። ክርስቲያኖች አንድነትንና ሰላምን እንዲፈልጉ መርዳት የሚቻለው በዚህ መንገድ በሚከናወኑ ግንኙነቶች ላይ ብቻ እንደሆነ ተናግረው የአብያተ ክርስቲያናት የአንድነት ጉዞ ልዩነት ለአንድነት ፍለጋ እንቅፋት በማይሆንበት ሁኔታ አብሮ የመኖርን ተሞክሮ ሊያቀርብ እንደሚችል አስረድተዋል። በቅድስት መንበር የክርስቲያኖች ህብረት ማጠናከሪያ ጳጳሳዊ ጽሕፈት ቤት ኃላፊ ብፁዕ ካርዲናል ኩርት ኮክ ለካቶሊካዊት ቤተ ክርስቲያን፣ ለአብያተ ክርስቲያናት የአንድነት እንቅስቃሴ እንዲሁም ለዜጎች ሰላማዊ አብሮ መኖር ጭምር እንደ መመሪያ የሚያገለግለውንና ቅዱስ አጎስጢኖስ መሠረት ያደረገውን በአንዱ እግዚአብሔር ውስጥ አንድ መሆን የሚለውን የርዕሰ ሊቃነ ጳጳሳት ሊዮ 14ኛን መሪ ቃል ጠቅሰዋል።
0: አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የመስከረም 21 2019 ዓ.ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን፣ በማስከተል ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚል ርዕስ የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን የምናደርስበት ሰዓት ላይ ደርሰናል። አብራችሁን በመሆን እንድትከታተሉ እንጋብዛችሁ። የዚህ ዝግጅት አዘጋጅና አቅራቢ በረና በርግናይ ነው። አብራችሁት በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

ኢየሱስ መንግሥተ ሰማያትን በምልክቶችና በተአምራት የገለጸው ለምንድን ነው? ኢየሱስ ንግግሩ በምልክቶችና በተአምራት እንዲታጀብ ያደረገው የእግዚአብሔር መንግሥት በእርሱ በመሲሁ እንደሚገኝ ለመመስከር ነው። አንዳንድ ሰዎችን ከበሽታቸው ብፈውስም እንኳን ወደ ዓለም የመጣው ከዚህ በታች ያሉትን ክፋቶች ሁሉ ለማጥፋት ሳይሆን በተለይ ከኃጢአት ባርነት ነፃ ሊያወጣን ነው። አጋንንትን ማስወጣቱ የእርሱ መስቀል በዚህ ዓለም ገዢ በዮሐንስ ወንጌል ምዕራፍ 12 ከቁጥር 31 ላይ ድልን እንደሚያቀዳጅ አመለከተ። በመንግሥቱ ኢየሱስ ለሐዋርያቱ ምን ሥልጣን ሰጣቸው? ኢየሱስ የትንሣኤ የወደፊት ምስክሮች ይሆኑ ዘንድ 12ቱን መረጠ። የተልእኮ የማስተማር፣ ኃጢአትን ይቅር የማለት እና ቤተ ክርስቲያንን የመገንባትና የማስተዳደር ሥልጣን ተጋሪዎች አደረጋቸው። በዚህ ማኅበር ውስጥ ጴጥሮስ የመንግሥተ ሰማይን መክፈቻዎች ተቀበለ። በማቴዎስ ወንጌል ምዕራፍ 16 ከቁጥር 19 በተልእኮውም ውስጥ እምነትን የመጠበቅና ወንድሞቹን የማበረታታትን ቀዳሚ ስፍራ ያዘ። ተአምራዊ የመልክ መለወጥ ትርጉሙ ምንድን ነው? ተአምራዊ የመልክ መለወጥ በተለይ ቅድስት ሥላሴን ያመለክታል። ይኸውም አብ በድምፅ ወልድ ሰው በሆነው በኢየሱስ መንፈስ ቅዱስ በደማቅ ደመና ተገለጠ። ቅዱስ ቶማስ አኩናንስ ኢየሱስ ከሙሴና ከኤልያስ ጋር ስለ መታየቱ በሉቃስ ወንጌል ምዕራፍ 9 ከቁጥር 31 መነጋገሩ የእርሱ ክብር የሚመጣው በመስቀል መንገድ መሆኑን፣ ደካማ ሰውነታችንን የእርሱ ወደሚመስል ክቡር አካል የሚለውጠውም በፊልጵሶስ መልእክት ምዕራፍ 3 ከቁጥር 21 ትንሣኤውንና ዳግመኛ በክብር መምጣቱን በተስፋ እንደሚጠባበቅ ይገልጻል። አምላካችን ክርስቶስ ሆይ በመስቀል ላይ ስትሞት በሚያዩ ጊዜ ሕማማቴ በፍቃድ እንደመጣ ተረድተው አንተ በእርግጥም የአብ ክቡር መሆኔን ለዓለም ያውጅ ዘንድ በተራራ ላይ መልክህ ተለወጠ። ደቀ መዛሙርትህም እስከ ተቻላቸው ድረስ ክብርህን አዩ። የቢዛንታይን ሥርዓት አምልኮ የኢየሱስ የመሲህነት ወደ ኢየሩሳሌም መግባት የተከናወነው እንዴት ነው? የተወሰነው ጊዜ በደረሰ ጊዜ ኢየሱስ ሕማማቱን ሊቀበል ሊሞትና ከሙታን ተለይቶ ሊነሣ ወደ ኢየሩሳሌም ሊወጣ መረጠ። የመንግሥቱንም መምጣት እንደሚያሳይ መሲህ ንጉሥ በአህያ ላይ ተቀምጦ ወደ ከተማው ገባ። ትንንሽ ልጆችም በደስታ ተቀበሉት። የእርሱንም የውዳሴ ዜማ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና አድነን በማቴዎስ ወንጌል ምዕራፍ 21 ከቁጥር 9 እየተባለ በሥርዓተ ቅዳሴ ወቅት ይዘከራል። ቤተ ክርስቲያን የሕማማት ሳምንትን ሥርዓተ አምልኮ የምትጀምረው ኢየሱስ ወደ ኢየሩሳሌም የገባበትን የሆሳዕና ዕለት በማክበር ነው። ኢየሱስ ክርስቶስ በጰንጠናዊ ጲላጦስ ዘመን ተሰቃየ፣ ተሰቀለ፣ ሞተ፣ ተቀበረ። የኢየሱስ የፋሲካ ምስጢር አስፈላጊነት ምንድን ነው? ሕማማቱን፣ ሞቱን፣ ትንሣኤውና የክብር ዕርገቱ የያዘው የኢየሱስ የፋሲካ ምስጢር የክርስቲያናዊ እምነት ማዕከል ነው። ምክንያቱም የእግዚአብሔር የማዳን ዕቅድ ለአንዴና ለመጨረሻ ጊዜ የተፈጸመው በልጁ በኢየሱስ ክርስቶስ ፈዋሽ ሞት ነውና። ኢየሱስን ሞት እንዲፈረድበት የቀረቡ ክሶች ምን ነበሩ? አንዳንድ የእስራኤል መሪዎች ኢየሱስን የከሰሱት ሕገ ኦሪት የኢየሩሳሌም ቤተ መቅደስ በተለይም ራሱን የእግዚአብሔር ልጅ ነኝ በማለት በአንድ እግዚአብሔር የማመን እምነትን ጥሷል በማለት ነው። በዚህ ምክንያት የሞት ፍርድ እንዲፈረድበት ለጲላጦስ አሳልፈው ሰጡት። ኢየሱስ ለእስራኤል ሕግ የነበረው አቋም ምን ነበረ? ኢየሱስ በሲና ተራራ ላይ ለሙሴ ከእግዚአብሔር የተሰጠውን ሕግ ትክክለኛ ትርጉሙን እንዲይዝ በማድረግ ፈጸመው እንጂ አላፈረሰም። እርሱ ራሱ ይህን ሕግ ሙሉ በሙሉ የፈጸመው መለኮታዊ ሕግ አውጪ ነበረ። ከዚህ በተጨማሪ እንደ ታማኝ አገልጋይነቱ ኃጢአትን በምደመስስ የመስቀል ላይ ሞቱ አማካይነት በመጀመሪያው ኪዳን ዘመን
በሰዎች ለተፈጸሙ ጥፋቶች በዕብራውያን መልእክት ምዕራፍ 9 ከቁጥር 15 ሁሉ ብቸኛ ማስተሰሪያ የሚሆን መሥዋዕት አቀረበ። በኢየሩሳሌም የነበረው ቤተ መቅደስ በተመለከተ የኢየሱስ አቋም ምን ነበር? ኢየሱስ የኢየሩሳሌም ቤተ መቅደስን ይጠላል ተብሎ ተከሰሰ። እርሱ ግን የአባቱ ቤት እንደሆነ በዮሐንስ ወንጌል ምዕራፍ 2 ከቁጥር 16 አድርጎ ያከብረው ነበር። አብዘኛውን ትምርቱን ያስተማረውም እዚያ ነበር። ነገር ግን ከራሱ ጋር አያይዞ ቤተ መቅደሱ እንደምፈርስ ተነበየ። ራሱንም እግዚአብሔርን ሕዝቡ መሐከል የሚኖርበት እውነተኛ ስፍራ እንደሆነ አመለከተ። ኢየሱስ የእስራኤልን በአንድ አምላክና አዳኝ ማመን ተቃውሟልን? መሲያዊ የተስፋ ቃሉን የፈጸመበትና ኃጢአትን ይቅር በማለት እግዚአብሔር ጋር ትክክል መሆን የገለጸበትን አስደናቂ መለኮታዊ ሥራ ባከናወነ ጊዜ እንኳን በአንዱ እግዚአብሔር ማመንን ከቶ አልተቃወመም። ነገር ግን ኢየሱስ በእርሱ እንዲያምኑና ከኃጢአታቸው እንዲመለሱ ያቀረበው ጥሪ እግዚአብሔርን እንደ መስደብ ተቆጥሮ በአይሁድ ሸንጎ ፊት ሞት እንዲፈረድበት ያስቻለ አሳዛኝ አለመግባባት መሆኑን መረዳት ይቻላል። ለኢየሱስ ሞት ተጠያቂ ማን ነው? የኢየሱስ ሕማማትና ሞት በዚያን ዘመን አይሁዳውያንን ሁሉ ወይም በዘሮቻቸው ምክንያት የመጣ ነው ብሎ በጅምላ መናገር አይቻልም። እያንዳንዱ ኃጢአተኛ ማለትም እያንዳንዱ ሰው የአዳኙ ሕማማት እውነተኛ ምክንያትና መሣሪያ ነው። በዚህ ረገድ በይበልጥ የሚወቀሱት በተለይ ክርስቲያኖች ሆነው ዘውትር በኃጢአት የሚወድቁ ወይም በክፋታቸው የሚደሰቱት ናቸው። የኢየሱስ ሞት የእግዚአብሔር ዕቅድ አካል የሆነው ለምንድን ነው? እግዚአብሔር በኃጢአት ምክንያት ሞት ተፈርዶባቸው የነበሩትን ሰዎች ሁሉ ከራሱ ጋር ለማስታረቅ ስለፈለገ ራሱን ስለ ኃጢአተኞች አሳልፎ የሚሰጥ ልጁን ለመላክ በፍቅሩ ወሰነ። በተለይ የመከረኛው አገልጋይ መሥዋዕት እንደሆነ ተደርጎ በብሉይ ኪዳን የተነገረው ኢየሱስ ሞት የተፈጸመው በቅዱሳት መጻሕፍት መሠረት ነው። ክርስቶስ ራሱን ለአብ የሰወው በምን ዓይነት መንገድ ነው? የክርስቶስ ሙሉ ሕይወት የደህንነት ዕቅዱን ለመፈጸም ለአብ በፍቃደኝነት የተሰጠ መሥዋዕት ነው። እርሱ ሕይወቱን ለብዙዎቹ ቤዛ አድርጎ በማርቆስ ወንጌል ምዕራፍ 10 ከቁጥር 45 ሰጠ። በዚህም መንገድ የሰውን ዘር በሙሉ ከእግዚአብሔር ጋር አስታረቀ። ሰብአዊነቱ የሁሉንም ሰዎች ደህንነት የሚመኘው የዚያ መለኮታዊ ፍቅሩ ነጻና ፍጹም መሣሪያ ለመሆን የእርሱ ሕማማትና ሞት በግልጽ አሳየ። ምንጭ ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ካጸደቁት በአጭሩ የተጻፈው የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ ከዋናው ከላትን ቅጂ ከተተረጎመው መጽሐፍ ከአንቀጽ 547 እስከ 647 ላይ የተወሰደ ነው።

0: አድማጮቻችን የዛሬው የሐሙስ የመስከረም 21 2018 ዓመተ ምህረት ለታዊ ስርጭታችን እዚህ ላበቃ።
1: ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የመስከረም 21 2019 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የሐሙስ የመስከረም 21 2019 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ የዘመናችን የአካባቢ ጥበቃ ፈተና ከመቼውም ጊዜ ይበልጥ አጣዳፊ ነው ማለታቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። በአብያተ ክርስቲያናት መካከል ሰላምን ማስፈን የአውሮፓ ኃላፊነት መሆኑ መነገሩን የሚያመለክት ዜና በክፍል 2 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚላርስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ለታዊ ዘገባዎቻችንና ዝግጅቶቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ እኔው መብራት ወሌ ጊዮርጊስ ከባልደረባዬ ዮሐንስ መኮንን ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የዘመናችን የአካባቢ ጥበቃ ፈተና ከመቼውም ጊዜ ይበልጥ አጣዳፊ መሆኑን ገለጹ። በቫቲካን ውስጥ የአካባቢ ጥበቃ አገልግሎትን የሚያስተዳድረው የጣሊያን ሁለገብ አገልግሎት ሰጪ ድርጅት የሆነው ሄራ ግሩፕ ተወካዮች ጋር ባደረጉት ስብሰባ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዓለማችንና በሀብቶቿ ላይ የተንሰራፋውን የመጣል ባህል አድማጮቻችን የመጣል ባህል ወይም በእንግሊዘኛ ስሮ አዌ ካልቸር ማለት ሲሆን የአንድ ጊዜ ተጠቅሞ መጣል ባህል እንደ ዘላቂነት ጠግኖ መጠቀምና የረጅም ጊዜ አገልግሎት ያሉ ሴቶችን ወደ ጎን በመተው የአጭር ጊዜ ምቾቶችን ፍጥነትንና አሮጌውን በአዲስ የመተካት ተግባር የሚያስቀድም ማህበራዊ አዝማሚያና አስተሳሰብ ነው። ይህንን ለመግታት የእንክብካቤ ባህልን መፍጠር አስፈላጊ መሆኑን አጽንኦት ሰጥተው ቅዱስነታቸው ተናግረዋል። የዘመናችን የአካባቢ ጥበቃ ፈተና በእርግጥም ከመቼ ጊዜ ይበልጥ አጣዳፊ ነው ሲሉ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ መስከረም 21 ቀን 2019 ዓ.ም በቫቲካን ውስጥም በሚሰራው የጣሊያን ሁለገብ አገልግሎት ሰጪ ኩባንያ ልዑካን ቡድን ጋር ባደረጉት ስብሰባ ተናግረዋል። ያገለገለ እያንዳንዱን ነገር እንደ ተራ ቆሻሻ ከመቁጠር ይልቅ ባህሪያችንን በመቀየር የተለየ አቅጣጫ ለመከተል ራሳችንን ማዘጋጀት አለብን። በመሰረቱ ይህ ማለት ከፍጆታ ተኮር ወይም በእንግሊዘኛ ኮንሱመሪስት አሰራር በወጣው የፕላኔታችን ውስን ሀብቶችን ለመጠበቅ የሚያስችል የምርት ስርዓት መፍጠር ማለት ነው ሲሉ ርዕሰ ሊቃነ ጳጳሳቱ ለሄራ ግሩፕ ተናግረዋል። ሄራ ግሩፕ በቆሻሻ አወጋገድ እንዲሁም በጋዝ በውሃና በኃይል አቅርቦት ላይ የሚያተኩር የጣሊያን ሁለገብ አገልግሎት ሰጪ ኩባንያ ነው። ዘላቂነት ክብ አይነት ኢኮኖሚ ወይም በእንግሊዘኛው ሰርኩላር ኢኮኖሚና የአካባቢ ጥበቃ የድርጅቱ ተልእኮ ዋና አካላት ናቸው። እንደ አውሮፓውያኑ የቀን አቆጣጠር ከታህሳስ 2025 ዓ.ም ጀምሮ ከቫቲካን አስተዳደር ጋር ስምምነት ከተፈራረሙ በኋላ በቫቲካን ውስጥ የአካባቢ ጥበቃ አገልግሎቶችን እያስተዳደሩ እንደሚገኙም ይታወቃል። ኩባንያው ለአካባቢ ተስማሚ የሆኑ ተሽከርካሪዎችን በመጠቀም የቆሻሻ አሰባሰብ ትራንስፖርት መልሶ ጥቅም ላይ ማዋልና አወጋገድ ስራዎችን ያከናውናል። ለምሳሌም እንደ አውሮፓውያኑ የቀን አቆጣጠር ከየካቲት 2026 ዓ.ም ጀምሮ በቅዱስ ጴጥሮስ አደባባይ ለቆሻሻ አሰባሰብ አገልግሎት የሚውለው የኤሌክትሪክ ተሽከርካሪ ይተከሳል። ቡድኑ እንዲሁም እንደ አውሮፓውያኑ የቀን አቆጣጠር በ2025ቱ የኢዩቤልዩ በዓል ወቅት የቀድሞ ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ባወጡት ላውዳቶ ሲ በአማርኛው ውዳሴ ላንተ ይሁን በተሰኘው ቃለ ምዕዳን መመሪያዎች መሰረት የፕላስቲክ መልሶ ጥቅም ላይ ማዋል ስራዎችን ጀምረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ባደረጉት ንግግር ቡድኑን በመቀበላቸው ደስተኛ መሆናቸውን ገልጸው ይህም ፍጥረትን የመጠበቅ ኃላፊነታችን አስፈላጊነት እንደገና ለማጉላት እድል የሰጠ መሆኑን ተናግረዋል። በቫቲካን ጨምሮ በተለያዩ ቦታዎች ለሚከናወኑት የመልሶ ጥቅም ላይ የማዋል ስራ አመስግነዋቸዋል። እንዲሁም ይህ ስራ የመጣል ባህልን በእንክብካቤ ባህል በተሳካ ሁኔታ መግታት እንደሚቻል የሚያሳይ ማስረጃ ነው ሲሉ ጠቅሰዋል። ይህ ባህል በቁሳቁሶችና በምርቶች ብቻ የተገደበ አይደለም። ከነዚህም አልፎ ወደ ሰው ልጅ ስራ እንዲሁም ከስራ ወደ ሰው ልጅ ይዘልቃል። በእርግጥም ዓለምን የምንኖርባት እኛ ነን። በውሳኔዎቻችንና በድርጊቶቻችን አማካኝነት ዓለምን ከእግዚአብሔር የተሰጠ ስጦታ አድርገን እንለማመዳታለን ብለዋል። እሳቸውም በአንድ በኩል ያለ ገደብ የሚደረግ የተፈጥሮ ሀብት ፍጆታን እየተመለከትን መሆናችንን፣ በሌላ በኩል ደግሞ እጅግ ከፍተኛ መጠን ያለው ቆሻሻ አያያዝና ማስወገድ ከጊዜ ወደ ጊዜ አሳሳቢ ችግር እየሆነ መምጣቱን ጠቁመዋል። የፕላኔታችንን ሀብቶች ለመጠበቅ የሚያስችል ስርዓት ለመፍጠር አኗኗራችንን እንድንቀይር ጥሪ ያቀረቡ ሲሆን የእግዚአብሔርን ትእዛዝ በማስታወስ እንደ ክርስቲያኖች ለብክነት ባል እጅ መስጠት አይገባንም ሲሉ አጽንኦት ሰጥተው ተናግረዋል። ይልቁኑ የተፈጠረውን ዓለም በጥበብ እንድንጠቀምበት ተጠርተናል ሲሉ ርዕሰ ሊቃነ ጳጳሳቱ አጽንኦት ሰጥተው ተናግረዋል። የቀድሞ ርዕሰ ሊቃነ ጳጳሳት ፍራንቸስኮስ እንዳስተማሩት እንደገና ጥቅም ላይ የማዋል ሪሳይክሊንግ እና የተዘዋዋሪ ምርት ስርዓቶች ሰርኩላር ፕሮዳክሽን ሞዴል ለወደፊት ትውልዶች ዘላቂ አካባቢን ለማረጋገጥ ጥሩ መንገድ ነው በማለት ንግግራቸውን የቀጠሉት ቅዱስነታቸው ቤተ ክርስቲያንም በተግባር ወጥነት በማሳየት ምሳሌ እንድትሆን እንዲሁም ራሷ የምታውጀውን ነገር በተግባር

ቫቲካን የዜና አገልግሎት ጋር ቃለ ምልልስ አድርገዋል። ብፁዕ ካርዲናል ኩርት ኮክ በቃለ ምልልሳቸው በአብያተ ክርስቲያናት መካከል ሰላምን ማስፈን የአውሮፓ ኃላፊነት መሆኑን ተናግረው በአውሮፓ ውስጥ ያሉ አብያተ ክርስቲያናት አንድነትንና ሰላምን እንደገና ለማግኘት ኃላፊነት መውሰድ እንዳለባቸው ለቫቲካን የዜና አገልግሎት ተናግረዋል። በመጀመሪያ በቤተ ክርስቲያን ውስጥና በሁሉም አብያተ ክርስቲያናት መካከል ሰላምን እንደገና ማግኘት አለብን ያሉት ብፁዕ ካርዲናል ኩርት ኮክ የክርስቲያኖች የአንድነት እንቅስቃሴ በልዩነት መካከል ሚዛን እንዲኖር ሊረዳን ይችላል ብለዋል። ብፁዕ ካርዲናል ኩርት ኮክ ይህን ሐሳብ በመጠቀም ክርስቲያኖች አንድነትን ለማስተዋወቅ የሚያደርጉት የመጀመሪያው አስተዋጽኦ በአብያተ ክርስቲያናት መካከል የበለጠ አንድነትንና ሰላምን ማሳደግ መሆኑን አብራርተዋል። ብፁዕ ካርዲናል ኩርት ኮክ ይህን የተናገሩት ሃይማኖቶችና ዲፕሎማሲ በሚል ርዕስ በሮም ሳን ካሊስቶ ሕንፃ ከመስከረም 18 እስከ መስከረም 22/2019 ዓመተ ምህረት ድረስ በተካሄደው የዓለም አቀፍ ማህበር የፖለቲካ በጎ አድራጎት ድርጅት 30ኛ ዓመት የምስረታ በዓል ላይ ሲሆን፣ ሃይማኖቶች ለሰላም ፍለጋ ምን ሊሰጡ ይችላሉ? ዲፕሎማሲ ግጭቶችን በመፍታት ረገድ ምን ሚና ሊጫወት ይችላል? የሚሉት ጥያቄዎች የተነሳሽነቱ ዋና አካል እንደሆኑ ታውቋል። በዓሉ በተጨማሪም በሕዝብ ሕይወት ውስጥ የሞራል ማጣቀሻ ነጥቦች ፍላጎት እየጨመረ መምጣቱን አመላክቶ ሳይንሳዊና ቴክኖሎጂያዊ እድገቶች ለህብረተሰቦችና ለመንግሥታት አዳዲስ ጥያቄዎችን እያነሱ መሆናቸው ተመልክቷል። በመክፈቻው ላይ በቅድስት መንበር ስር የሚገኙ የዲፕሎማሲ ተወካዮችና በጣሊያን የቡዳ እምነት ኅብረት የቀድሞ ፕሬዚደንት ማሪያ አንጀላ ፋላን ተገኝተዋል። ብፁዕ ካርዲናል ኩርት ኮክ ንግግራቸውን የጀመሩት የአውሮፓ ኅብረት ተቋማቱ የጋራ ገበያና ዩሮ የሚሉ የአህጉሪቱን የተለመደ ምስል በመጥቀስ ሲሆን፣ ይህ ወሳኝ ስኬት በከፊል አውሮፓን ያወደሙ ጦርነቶች እንዳይደገሙ ለመከላከል ካለው ቁርጠኝነት የተወለደ ቢሆንም ማንነቱ በኢኮኖሚና በፖለቲካዊ መዋቅሮቹ እንደሚያበቃ አስገንዝበዋል። የአውሮፓን ታሪካዊ፣ መንፈሳዊና ባህላዊ እውነታ የጠቀሱት ብፁዕ ካርዲናል ኩርት ኮክ አውሮፓ ስለ አመጣጧ ግንዛቤ ካጣች የወደፊት ሕይወት ሊኖራት ይችላል ወይ ብለው፣ እንዲሁም ባህልና አምልኮ በሚሉ ቃላት መካከል ያለውን ግንኙነት በመጠቆም ምንም እንኳን ባህልና አምልኮ ዛሬ ብዙ ጊዜ እንደ ተለያዩ ቢቆጠሩም ባህሎችን ለመቅረጽ የረዳውን ሃይማኖታዊ ገጽታን አስታውሰዋል። የአውሮፓን አመጣጥ በሚገባ ለመረዳት ሦስት ነጥቦችን ያቀረቡት ብፁዕ ካርዲናል ኩርት ኮክ እነርሱም በኢየሩሳሌም የሚገኘው ጎልጎታ፣ በአቴንስ የሚገኘው አክሮፖሊስ እና በሮም የሚገኘው ካፒቶሊን ኮረብታ ናቸው ብለዋል። በእነዚህ ውስጥ በመጽሐፍ ቅዱስ ቅርስ፣ በግሪክ አስተሳሰብና በሮማውያን የሕግ ወግ መካከል ያለውን ግንኙነት በመመልከት ይህም የቀድሞው ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ እንደ ጎርጎሮሳውያኑ በ2011 ዓመተ ምህረት ለቡንደስታንግ ባደረጉት ንግግር የአውሮፓ ባህል መነሻ እንደሆነ ለይተው መናገራቸውን አስረድተዋል። በግሪክ ቅርስ ውስጥ ለጥሩና እውነተኛ ፍለጋ ዕውቅናን የሰጡት ብፁዕ ካርዲናል ኩርት ኮክ ዲሞክራሲ በብዙሃኑ ፍላጎት ላይ ብቻ የማይመካ ነገር ግን ሕግና የፍትሕ መስፈርት ያስፈልገዋል ሲሉ በማስገንዘብ የግሪክን ፍልስፍና መገንዘብ የክርስትና እምነትን ለእውነት ፍለጋ እንደ ግል የታሪክ አካል አድርገው በመቀበል ወደ ጥንታዊቷ ሮም ሲመለሱ የሕግ ወግን፣ ክርስትናንና የፖለቲካ ኃይሉን ወደ ውይይት ለማምጣት ያለውን ችሎታ አጉልተው ገልጸው ይህም ለቤተ ክርስቲያንና ለመንግሥት ልዩነት አስተዋጽኦ ያደረጉ ለሕሊና ነጻነት አስፈላጊ እድገቶች መሆናቸውን አስረድተዋል። በብፁዕ ካርዲናል ኩርት ኮክ አመለካከት እነዚህ ነጥቦች ከቀደመው ጊዜ በላይ እንደሆኑ በማሳሰብ አውሮፓ ሦስት መርሆችን ለማስተላለፍ የተጠራች፣ እነርሱም የእግዚአብሔር ማጣቀሻነት፣ የሰው ልጅ ክብርና ማኅበራዊ ኃላፊነት መሆናቸውን አስገንዝበዋል። የሰው ልጆች ከሌሎች ጋር ባላቸው ግንኙነት ነጻነታቸውን ስለሚገነዘቡ እንደ ተገለሉ ግለሰቦች ሊወሰዱ እንደማይገባ የተናገሩት ብፁዕ ካርዲናል ኩርት ኮክ ለሰው ልጅ ሕይወት ያለው ክብር በእጅጉ መዳከሙን ተናግረው ይህም እግዚአብሔር በሕዝብ ሕይወት ውስጥ ስለመኖሩ ግንዛቤ ማጣት ጋር አያይዘውታል። የአውሮፓን የክርስትና መሠረቶችን ያስታወሱት ብፁዕ ካርዲናል ኩርት ኮክ ይህም ለቤተ ክርስቲያን ልዩ ቦታ እንዲሰጣት መጠየቅ ሳይሆን፣ ነገር ግን የአውሮፓን የባህል ታሪክ አካል ማወቅና ዛሬ ስላለው ሕያውነት መጠየቅ ማለት ነው ሲሉ አስረድተዋል። ፖለቲካና ዲፕሎማሲ መንገድ ለማግኘት ሲታገሉ አብያተ ክርስቲያናት ምን አስተዋጽኦ ሊያደርጉ ይችላሉ ተብለው የተጠየቁት ብፁዕ ካርዲናል ኩርት ኮክ ትኩረታቸውን ለመጀመሪያ ጊዜ ወደ ክርስቲያን ዓለም በማዞር መነሻው ዛሬ ያሉት አለመግባባቶች፣ ልዩነቶችና መከፋፈል መሆናቸውን አስታውሰው በሁሉም አብያተ ክርስቲያናት መካከል ሰላምን እንደገና ማግኘት የሚለውን አስፈላጊነት አክለዋል። ክርስቲያኖች አንድነትንና ሰላምን እንዲፈልጉ መርዳት የሚቻለው በዚህ መንገድ በሚከናወኑ ግንኙነቶች ላይ ብቻ እንደሆነ ተናግረው የአብያተ ክርስቲያናት የአንድነት ጉዞ ልዩነት ለአንድነት ፍለጋ እንቅፋት በማይሆንበት ሁኔታ አብሮ የመኖርን ተሞክሮ ሊያቀርብ እንደሚችል አስረድተዋል። በቅድስት መንበር የክርስቲያኖች ኅብረት ማጠናከሪያ ጳጳሳዊ ጽሕፈት ቤት ኃላፊ ብፁዕ ካርዲናል ኩርት ኮክ ለካቶሊካዊት ቤተ ክርስቲያን ለአብያተ ክርስቲያናት

0: የአንድነት እንቅስቃሴ እንዲሁም ለዜጎች ሰላማዊ አብሮ መኖር ጭምር እንደ መመሪያ የሚያገለግለውንና ቅዱስ አጎስጢኖስ መሠረት ያደረገውን በአንዱ እግዚአብሔር ውስጥ አንድ መሆን የሚለውን የርዕሰ ሊቃነ ጳጳሳት ሊዮ 14ኛን መሪ ቃል ጠቅሰዋል።
1: አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የመስከረም 21 2019 ዓ.ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን፣ በማስከተል ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚል ርዕስ የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን የምናደርስበት ሰዓት ላይ ደርሰናል። አብራችሁን በመሆን እንድትከታተሉን እንጋብዛችሁ። የዚህ ዝግጅት አዘጋጅና አቅራቢ በረና በርግነኝ ነው። አብራችሁት በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

ኢየሱስ መንግሥተ ሰማያትን በምልክቶችና በተአምራት የገለጸው ለምንድን ነው? ኢየሱስ ንግግሩ በምልክቶችና በተአምራት እንዲታጀብ ያደረገው የእግዚአብሔር መንግሥት በእርሱ በመሲሁ እንደሚገኝ ለመመስከር ነው። አንዳንድ ሰዎችን ከበሽታቸው ብፈውስም እንኳን ወደ ዓለም የመጣው ከዚህ በታች ያሉትን ክፋቶች ሁሉ ለማጥፋት ሳይሆን በተለይ ከኃጢአት ባርነት ነፃ ሊያወጣን ነው። አጋንንትን ማስወጣቱ የእርሱ መስቀል በዚህ ዓለም ገዢ በዮሐንስ ወንጌል ምዕራፍ 12 ከቁጥር 31 ላይ ድልን እንደሚያቀዳጅ አመለከተ። በመንግሥቱ ኢየሱስ ለሐዋርያቱ ምን ሥልጣን ሰጣቸው? ኢየሱስ የትንሣኤ የወደፊት ምስክሮች ይሆኑ ዘንድ 12ቱን መረጠ። የተልእኮ የማስተማር፣ ኃጢአትን ይቅር የማለት እና ቤተ ክርስቲያንን የመገንባትና የማስተዳደር ሥልጣን ተጋሪዎች አደረጋቸው። በዚህ ማኅበር ውስጥ ጴጥሮስ የመንግሥተ ሰማይን መክፈቻዎች ተቀበለ። በማቴዎስ ወንጌል ምዕራፍ 16 ከቁጥር 19 በተልእኮውም ውስጥ እምነትን የመጠበቅና ወንድሞቹን የማበረታታትን ቀዳሚ ስፍራ ያዘ። ተአምራዊ የመልክ መለወጥ ትርጉሙ ምንድን ነው? ተአምራዊ የመልክ መለወጥ በተለይ ቅድስት ሥላሴን ያመለክታል። ይኸውም አብ በድምፅ ወልድ ሰው በሆነው በኢየሱስ መንፈስ ቅዱስ በደማቅ ደመና ተገለጠ። ቅዱስ ቶማስ አኩናንስ ኢየሱስ ከሙሴና ከኤልያስ ጋር ስለመታየቱ በሉቃስ ወንጌል ምዕራፍ 9 ከቁጥር 31 መነጋገሩ የእርሱ ክብር የሚመጣው በመስቀል መንገድ መሆኑን፣ ደካማ ሰውነታችንን የእርሱ ወደሚመስል ክቡር አካል የሚለውጠውን በፊልጵሶስ መልእክት ምዕራፍ 3 ከቁጥር 21 ትንሣኤውንና ዳግመኛ በክብር መምጣቱን በተስፋ እንደሚጠባበቅ ይገልጻል። አምላካችን ክርስቶስ ሆይ በመስቀል ላይ ስትሞት በሚያዩ ጊዜ ሕማማቴ በፍቃድ እንደመጣ ተረድተው አንተ በእርግጥም የአብ ክቡር መሆኔን ለዓለም ያውጅ ዘንድ በተራራ ላይ መልክህ ተለወጠ። ደቀ መዛሙርትህም እስከ ተቻላቸው ድረስ ክብርህን አዩ። የቢዛንታይን ሥርዓት አምልኮ የኢየሱስ የመሲህነት ወደ ኢየሩሳሌም መግባት የተከናወነው እንዴት ነው? የተወሰነው ጊዜ በደረሰ ጊዜ ኢየሱስ ሕማማቱን ሊቀበል ሊሞትና ከሙታን ተለይቶ ሊነሣ ወደ ኢየሩሳሌም ሊወጣ መረጠ። የመንግሥቱንም መምጣት እንደሚያሳይ መሲህ ንጉሥ በአህያ ላይ ተቀምጦ ወደ ከተማው ገባ። ትንንሽ ልጆችም በደስታ ተቀበሉት። የእርሱንም የውዳሴ ዜማ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና አድነን በማቴዎስ ወንጌል ምዕራፍ 21 ከቁጥር 9 እየተባለ በሥርዓተ ቅዳሴ ወቅት ይዘከራል። ቤተ ክርስቲያን የሕማማት ሳምንትን ሥርዓተ አምልኮ የምትጀምረው ኢየሱስ ወደ ኢየሩሳሌም የገባበትን የሆሳዕና ዕለት በማክበር ነው። ኢየሱስ ክርስቶስ በጰንጠናዊ ጲላጦስ ዘመን ተሰቃየ፣ ተሰቀለ፣ ሞተ፣ ተቀበረ። የኢየሱስ የፋሲካ ምስጢር አስፈላጊነት ምንድን ነው? ሕማማቱን፣ ሞቱን፣ ትንሣኤውና የክብር ዕርገቱ የያዘው የኢየሱስ የፋሲካ ምስጢር የክርስቲያናዊ እምነት ማዕከል ነው። ምክንያቱም የእግዚአብሔር የማዳን ዕቅድ ለአንዴና ለመጨረሻ ጊዜ የተፈጸመው በልጁ በኢየሱስ ክርስቶስ ፈዋሽ ሞት ነውና። ኢየሱስን ሞት እንዲፈረድበት የቀረቡ ክሶች ምን ነበሩ? አንዳንድ የእስራኤል መሪዎች ኢየሱስን የከሰሱት ሕገ ኦሪት፣ የኢየሩሳሌም ቤተ መቅደስ በተለይም ራሱን የእግዚአብሔር ልጅ ነኝ በማለት በአንድ እግዚአብሔር የማመነ እምነትን ጥሷል በማለት ነው። በዚህ ምክንያት የሞት ፍርድ እንዲፈረድበት ለጲላጦስ አሳልፈው ሰጡት። ኢየሱስ ለእስራኤል ሕግ የነበረው አቋም ምን ነበረ? ኢየሱስ በሲና ተራራ ላይ ለሙሴ ከእግዚአብሔር የተሰጠውን ሕግ ትክክለኛ ትርጉሙን እንዲይዝ በማድረግ ፈጸመው እንጂ አላፈረሰም። እርሱ ራሱ ይህን ሕግ ሙሉ በሙሉ የፈጸመው መለኮታዊ ሕግ አውጪ ነበረ። ከዚህ በተጨማሪ እንደ ታማኝ አገልጋይነቱ ኃጢአትን በምደመስስ የመስቀል ላይ ሞቱ አማካይነት በመጀመሪያው ኪዳን ዘመን
በሰዎች ለተፈጸሙ ጥፋቶች በዕብራውያን መልእክት ምዕራፍ 9 ከቁጥር 15 ሁሉ ብቸኛ ማስተሰሪያ የሚሆን መሥዋዕት አቀረበ። በኢየሩሳሌም የነበረው ቤተ መቅደስ በተመለከተ የኢየሱስ አቋም ምን ነበረ? ኢየሱስ የኢየሩሳሌም ቤተ መቅደስን ይጠላል ተብሎ ተከሰሰ። እርሱ ግን የአባቱ ቤት እንደሆነ በዮሐንስ ወንጌል ምዕራፍ 2 ከቁጥር 16 አድርጎ ያከብረው ነበር። አብዛኛውን ትምህርቱን ያስተማረውም እዚያ ነበር። ነገር ግን ከራሱ ጋር አያይዞ ቤተ መቅደሱ እንደምፈርስ ተነበየ። ራሱንም እግዚአብሔርን በሕዝቡ መካከል የሚኖርበት እውነተኛ ስፍራ እንደሆነ አመለከተ። ኢየሱስ የእስራኤልን በአንድ አምላክና አዳኝ ማመን ተቃውሟልን? መሲያዊ የተስፋ ቃሉን የፈጸመበትና ኃጢአትን ይቅር በማለት እግዚአብሔር ጋር ትክክል መሆን የገለጸበትን አስደናቂ መለኮታዊ ሥራ ባከናወነ ጊዜ እንኳን በአንዱ እግዚአብሔር ማመንን ከቶ አልተቃወመም። ነገር ግን ኢየሱስ በእርሱ እንዲያምኑና ከኃጢአታቸው እንዲመለሱ ያቀረበው ጥሪ እግዚአብሔርን እንደ መስደብ ተቆጥሮ በአይሁድ ሸንጎ ፊት ሞት እንዲፈረድበት ያስቻለ አሳዛኝ አለመግባባት መሆኑን መረዳት ይቻላል። ለኢየሱስ ሞት ተጠያቂ ማን ነው? የኢየሱስ ሕማማትና ሞት በዚያን ዘመን አይሁዳውያንን ሁሉ ወይም በዘሮቻቸው ምክንያት የመጣ ነው ብሎ በጅምላ መናገር አይቻልም። እያንዳንዱ ኃጢአተኛ ማለትም እያንዳንዱ ሰው የአዳኙ ሕማማት እውነተኛ ምክንያትና መሣሪያ ነው። በዚህ ረገድ በይበልጥ የሚወቀሱት በተለይ ክርስቲያኖች ሆነው ዘውትር በኃጢአት የሚወድቁ ወይም በክፋታቸው የሚደሰቱት ናቸው። የኢየሱስ ሞት የእግዚአብሔር ዕቅድ አካል የሆነው ለምንድን ነው? እግዚአብሔር በኃጢአት ምክንያት ሞት ተፈርዶባቸው የነበሩትን ሰዎች ሁሉ ከራሱ ጋር ለማስታረቅ ስለፈለገ ራሱን ስለ ኃጢአተኞች አሳልፎ የሚሰጥ ልጁን ለመላክ በፍቅሩ ወሰነ። በተለይ የመከረኛው አገልጋይ መሥዋዕት እንደሆነ ተደርጎ በብሉይ ኪዳን የተነገረው ኢየሱስ ሞት የተፈጸመው በቅዱሳት መጻሕፍት መሠረት ነው። ክርስቶስ ራሱን ለአብ የሰወው በምን ዐይነት መንገድ ነው? የክርስቶስ ሙሉ ሕይወት የደህንነት ዕቅዱን ለመፈጸም ለአብ በፈቃደኝነት የተሰጠ መሥዋዕት ነው። እርሱ ሕይወቱን ለብዙዎቹ ቤዛ አድርጎ በማርቆስ ወንጌል ምዕራፍ 10 ከቁጥር 45 ሰጠ። በዚህም መንገድ የሰውን ዘር በሙሉ ከእግዚአብሔር ጋር አስታረቀ። ሰብአዊነቱ የሁሉንም ሰዎች ደህንነት የሚመኘው የዚያ መለኮታዊ ፍቅሩ ነጻና ፍጹም መሣሪያ ለመሆን የእርሱ ሕማማትና ሞት በግልጽ አሳየ። ምንጭ ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ካጸደቁት በአጭሩ የተጻፈው የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ ከዋናው ከላትን ቅጂ ከተተረጎመው መጽሐፍ ከአንቀጽ 547 እስከ 647 ላይ የተወሰደ ነው።

0: አድማጮቻችን የዛሬው የሐሙስ የመስከረም 21 2018 ዓ.ም ተመረተ ለታዊ ስርጭታችን እዚህ ላበቃ።
1: ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቶር ኢየሱስ ክርስቶስ።